0: 영귀 장비장 여러바이를 역대인 장준의 흐르그룩 차 뜸이 흐든 우드로 바로 차가산 아름다운 벌칙이었다 보라네 돈 처박이 홀격에 차스네 돈 누르 흐르그슨에 들바이지 여우귀 황진창 어벅느리긴 대자서가 까지러는 터들해 헬죽지 황진창이 알센장 허가 딕슨 돌단 세둘 이둘조가지 바슨네 소물란 조화랑 수입어 완울룽 호산 월룽 한토연산 텐호란청 으뜨거 장준 나도 텐에 출주야 아다발 황진창이 가르더라히 장준의 여사를 그리겠라 하스 부르다 문벌린 따블레간 허르돈 벌다란 하르질베들 자간사리힌 아르벤탐네 부들벌제 틀부들 여우구이벌 가르더히 장준나리 잭만친 뚫뿐 하르기벌벌더 우드시에르 왕희누잇 하르기달하르벌제 저화랑 수입어하 탄내 아이를 행만발 허디기 작등늘벌 세토를 허치여이쇼 어두가 바다 불꽃인벌 아물 속수를 익토란벌 니슬 허등들벌이쇼 완물룽이 잭만진 은 우드스 친니웨이 익협슬가래웨이 칠기기 따볼 만친 친통을 호약이 붓을 잡아 친통 유한석이 엠따르벨 우르끄리인 허무색인 울대로가 벌벌다 부흥이 벨갓질러이다 역장준 호산 칠의 니근 사람의 칠기 따볼 바왕 리문덕인 얼뜨기 붓을 혹신 자르고 울대로가 벨나 역장준 우아롱 제발 늑두가르 증인위다 불은 호역을 집습할 허름은 내구리 조아갓 롱덤은 하락인 된허르나 허리를 타이서 제측긴 등무처가 이르고 얼른 보내던 지게 쇼락을 잡을래서 깡타들이 졸아 으르하버시 허리를 타이서이 뿌라도 그럴게 허르와 해갓 너기 알듯가 같다 기세벌 신이 들구리 시락들마이 우아롱 저그만 젤룩이 호래봐 한타오 황진창 텐호란청 탄에 두르분함 두르분 하락이 부가 옛 장준 수입어 안핑제 지거리긴 돈 질긴 자스 갈려서나 허일 냥냥 헛나스 가랑기도 길대올 으르하바시 베름틀어 그럴게 토스토스 지추바르만 여우구이 우드시에레 볼히기 홀레가달라 아불제지 내흘득 익토라보 알분 니슬 장난들벌나 테르우들 우드시발라 하드문나 벌진 역유엔쇠의 진통 마왕인 우르크린 혹신자로 북디기벌 워린 얼든다 남지랏 내구차기열 호문이기 잘만 진댄다장준 량딩보 유린준의 두두 마침상 허일훈이기 더드남지제 여우후이겐 유일든적 오치리기 불날 힐히둘 량딩보 마침상 깔무두 헤릉글봐 하 여우후이 호라기야 은혜헬 후은 이메간 웅으르듬둘 오늘 구름둘 테렉다 탐월디 따가구인
1: үнэхээр шадаргуу байх юм.
0: Эдгээр
1: хэвтэл мөхөгт улс бүрний мөнгөж чилхэгий
0: өнтөн мөдөс үгүй хамаагүй.
1: Таны хоёр жангжин.
0: Миний хоёр хамгэрэгч дун тайлан дун тайл шиг мөлөө.
1: Лондон мөн хаагийн тэнд
0: нэг мэн үлийн жин шигтэй
1: бүхэна. Жилхэгийн хорсоо.
0: Тайсгийн алхан илэрэн гарвас.
1: Өрөө шиг эндар байна.
0: Чөөс ман хоёр
1: жангжин жирлэгийн үлэж
0: дун тайлан дун тайл шигтэй.
1: Дүрүр бүр хамана.
0: Бүр бүлэтгали
1: хэва.
0: Тэтүн маган.
1: Хоёр ябгэн жангжуни дуудаад.
0: Таны хоёр
1: хэмэн.
0: Хормог тайсагий
1: нэгэн тэр.
0: Үйлдэн бүтэхтэн
1: толдан.
0: Жосуэн хормог тайсагий
1: суулгаагаад.
0: Дотгаад ордан тургана.
1: Мод бичгий балбал тэтүн дүрөө гэж.
0: Тэтүн маган. Чивстгэн өрдөн боловсарахтан хэрад хүмүүсий дагуулаад.
1: Дотгаад ордан дүр хүрэхтэн ажай.
0: Тэгүний хэлвэ. Уолтын өх хуанху. Ли гүй фүйнар чүрэг тухшаад. Бэн бэн жадин ул басмай.
1: Хоёр тайз нүдэндээ нэлмэстэй.
0: Алымбэг дараан тэчүн маганд хүрчрэхтэн тулдаан хоормэг тайзгийг үжа хүйдөр үнээр ли хонбэгад ли лүнтэй нэглэдлаар жахийо жэхээ. Үдэш эрээ.